ብርትኖም ትበርከለ ያክፍል ያክፍል ወጉነት ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲከን ዋው ወታስ ሱፊያን ዘውሪ ዶን ሱፊያን ኪቡማ ዳንሎ ወህ ዲኮ ኮንሴ አህመድ ኢብኑ ሐንበል ለኮ ሸኸል ቡል ጀኸሱ ቡሪ